0: 사탕 송종 셰기 바히요. 소소지 셰지레. 정침나 전입샤나. 사탕가 니츨 제르그당 자츠독지 바 정능더 페비. 시정 인승지 제멍더 등조비 마초 용구응 제임토르 신요세레. 니통 녜르나 로르 소소지 타그주지 시데 차체 데비 젠컴 도든비 레스웅간 크르포그정 루 녜르든 젠제 차침지 레스웅간 크르 소소지 차침제 르그니 멍제 르그다 정비 지숙제 샤바 르그빌 셰퍼 판바레 삼요 루 징원등더나 도든 르크그 트웨다 로충 제멍다 송요라 차체 데비 나준남지 르간르바타 깔르그니 텔지가 이그발릉데 마타데 마친 종콩 송충 셰진요 소소지 셰지레 도듬 르크가 사르지르 시티 드그제 나준 젠데 지르비 도듬 니와당 샤비 레슐 디냠다 토르신 바리 만즈 자슴 종일 야쿠브 젤릉가 마친 종일 랑클 젠컴 도듬 르크가 초데 나준 제 센셀 셰칼글리 가요세르
1: 소소지 디나 랑닐 호트른 르마뇽위 도듬 샤와르 버 와치트 지르송으르삼 Мэнэрки чэдэмдо баны нажун мэнбу гунгэ шэдэ чэюнэ дотэм рэкэг аргэнэ чэцэлтэн дотэм нэба тондэг тунжэ дэрэ. Лобчэя ярнэн аргэнэн лалэвдэ сусэчэ шибанам чэдэ гурсун шэчэн зэмэ рэртун чэцэдэ лагэлэмэ бэр куцурэ лобчэр шэнэ. Мачэ сунчэб шэбэ дуэнхэн авланамэ чэн чэнгэ цаадэн чэ сунчун лагбу шэна яюн мэмэн ла дэчуэнэ панкэ тобчэ жуэжэн ю. Jekam dodam shi jir chimtsang ri lini shi ge tankir shi ba li sosi ki mtsi jilam la njirwa tangwa zim ma yimbar. Jali jibzi ma mbam shi ge chab ge dinja yu bi mandu zasim zhung yil jakib shi lang di. Jekam dodam ba chay ni jabja ge mandu zasim zhung yil la song chung shi ba dang. Zhonghui chimzul song chung shi bi ngan chi ga chin chag da lang di. Rang ge mgindri la song chung shi ba nang zin jekam kori ge la song chung shi zin yu. Zachi dinin chua jiwa ni rilung zungwi li se shi ba deng, rang shung kam la zhanggi dinba ni rangi ji chimji zungwi war de ponjir shungwa ri. Susul camchun yinbi mandu zasim zungwi jen rupa mangchuk ji toptang ar ji ni, shing chowi gomtub de jekam songchung shi bi lambar jir yu. Mo shig likir shi ba di chimchang shig la gacha shi bar masil, thana sakung shig la chamji jen nipa chenbu tong yu. Arimjin ma mangpo shiki, racha nagsim la songchung shite, marab ni marab war, chodul shepi chimjindar songchung shepi ndahi sawar tukuyo. Zedengi nyankan hanji, kongda cangme nyamba na, lu jirang zangwingu kongje jikam tansung shishiba deyin.
0: Nyankan hanba, di chujo ganga datangga gangchung serisam lintzin tongcham danin jo, lintzin di somjig ba wandi shiabdang, somjig ngankarwa sonum cerang

안 오르게 익자식 알거고 디한치니 이런 거 파사 파일니 그 가야티가 쇼반다다 니그티르노 당이 소님등 담바즈그레 다나 두고 총총 참마게 영 가야는 그 공성거스감다 등등다 등이 이런 거 파사 파이크 그 지흥 스타나디기 비 가야티지 고바데 니트와진이나 고라 탑그치티 다다른 저탑송나 포우자르지마크자 포우자르짐그 리피스카 공거스컬름데 줄리다 등이 온도기 감슴그 두고 총총 망아즈그 녀르마조나고 야 형님이 두고 총총초 다나 슈니 리비 가르콩질란드가 땅아 나총 시비에 통합 연희즈긴 우투주일 다 다스급게 디름디 차손지나 알로치 시기 멍거 알로치 인지나 몽즈 나초 초아등 그게 카테테미카 초아가는 것입니다 지금 인지나 존재뜻이 그 카프리나 조고 호중시 지그 진철이나 조고 영나 호중고 요치 나초이나 조고 망아즈 알로치 등 제와요니 tamuzgi nukchenge ta pama tang gergen nangi se po tar jema cha sun jina yang chuku chung chung chama ge mek gong de sun shi ju xi sha manga zi ka wo ra la pa ta ra yi ri shu shen ne chuku chung chung chama ge jin mi la de ren jina yang che de zu xi pa ge ta xi pa ge tin yi zong ker ge me gen de che sun shi go ni na ti shu ge xi sha zi ge tong tong zi chung ma ngu chu ji yin de jina chuku chung chung su han chin ni che ma tang 영나 시비 로프솔라 도능신 킹거 이제 시비 산칸산지 청마가 하나와서 요중을 리와인 리다 먹은 지나 밀리 풍거 치가 친데기로 누가 강우즈그라 디나 샤이 망아즈 로프자 시마트데 다시 좀 강하잖아라 죽고 그게 다룩은 저슴거 린딘지 그요니 시바가 먹은 데 소스집 로고즈 마이나 로프중이나 죽고 지슈크 리카이나 죽고 다 강망즈 드브중데 그친 마뇽아즈 티브스크 디노 쟁거 먹은 송치베고나 토머 다 시바게 디니블이 인증고니 담으즈르 리타나 샤이 참마가 회샤스다고지 리샨저고지 조크르근 딕땅디다 시게 냠죽지고 길긴 참마가 영 통구 서바 자마트다 다 시바게 리샨저스땅 딕땅라스과 긍멍스시케요너 디타나 두고 총총 참마가 영 니워드 일란증고고 리타나 존 아니그라 회치 와트가 르마 섬쩐 무즈죽고 디한치니 정카라 죽지고 와라 Kacar shik tsam chani tamo gwa tkhsang chukguk. Di hanchini shiarnik niemu ni nzaga changsa gwa ra karga lama khsun tsam tamo zgo ni matzal ta nyago na chukgu, nyogo na chukgu yang nal hupcha dhuri yalong krab dali nyogo chikka wa hui cha ta jenanda, cikpara ta jenanda tamo ina yang karga niga mashag. Nanggi sa zu nyay datangi hui cha ti na yang niga mashag a. Ta nyuan jina zu shtang zha yu kwa zgi ju tuk shi ga chi ga lag shi na chuk ga chi zhung la zu kwa ta munga zga ta munga chuk ga yu ni ten na nye ga nang na zu kwa nying nil jian yang na chiga nying nil ga nang nying gin ju ni ta mu yung shi ga munga ta njina cang ma ga rung rung ga lag shi rung ga shu ju ta la zu kwa yung jina zang zha ga shu kwa yung shi ga dur nang yi gu di han chini lu gu dung lu gu zhig gu yung kiri zib gu ni ta mu zgir ta nang gi sa zu nyu lu zhig gu ga u ni yin jina хуйчаста джинэнда хуйчаг катунд гаруйну чингэ та нямаг уттитэн ар яптгна дугун чуй тэкэрг сипага нигэнди тезэгэ нучин зони та лишэн дэгу чикава ин алгулах шиг цан суна сяйм машани чимтэ зо алгулах шиг сау чгу тмуучана ин машак рита ин алгут шиг мугмугини чиг эргмэрк самди ю тмуг кочул датэн лиша джина ин анигэнди шиг нопа сапчин темни тмуз тичэнгэ алгуу гэндэнэ чоко алгуу к сара масаг вартгад си ихэн цамбаз гинжүүд та си гэчини тмуз дикур гэ шисэн гинэ нэ ци талам мани та тмни хи тмни тмуз ла тян чинин гинэ мгэгэн нямжүүд дэ хонгуй да тэн ди жин тэ ике та жуй на чоко лишэн дэ жуй ин на алгуул анэн чин ла сук та гу чика ва ин кэрг варттг дигтэн анди нямжүгэ гону зэн дисул шэцэм гэрийн урдун нужгни нэвэрт азу шэсүнэ даттэн эвжэн тайчу ар жэнгэрэн астаджу тина азу анигэн дэсу тэпка тианчэни азу тунсэр шэнди нэвэрт мэгнэл тэн гисуна дитут тэсүнэ даттэн мэгнэл санкэг манбатэн даттэн анигэн дэсүн чвэчу манбатэн даттэн сүн чвэчу нэхси гачи дэнжина тэрэн пуута жимгэ сэнтэмз гэцэтэ току чон чон цама сайдаз гэтэнни ngachi chungdi ni bli haranga mungde songchwe chu de xi gachi dana phama ge chona yeng khapra ta ni mo yeng xi ge mangga ti tang na yeng phama mangga zga cha chonjina
ngi urta higo nozo no pama mazik tanga chi